ልቦናዊ ትምህርታውን ዲጂታላውን ናይ ደጋፊ አወቃቀራታት ንምፍጣር መሳሓት አብያተ ክርስቲያንን ናይ ሃይማኖታት መሻርክትን ትካላት ንግድን ውድባት ልምዓትን ብሓደ ክሰርሑ ጸዊዖም ናብ መንስያት ኣብ ዘተኮረ መልእኽቶም ድማ እቶም ብፁዓን ጳጳሳት መንስያት መጻኢ ቤተ ክርስቲያን ጥራይ ዘይኮኑስ ኣገዳሲ ኣካል ናይቲ ናይ ሕጂ ሃዋርያዊ ተልእኾ ከም ዝኾኑ ኣገንዚቦም መልእኽቲ ቅዱስ ጳውሎስ ናብ ጢሞቴዎስ ብምጥቃስ ድማ መንሰዩ ኢሉ ሓደ እኳ ኣይንዓቕካ ግና ነቶም ኣመንቲ ብቃል ብኣካይዳ ብፍቕሪ ብእምነት ብንጽሕና እውን ኣርአያኩኖም ብምባል ኣተባቢዖም ብተወሳኺ እቶም ብፁዓን ጳጳሳት መንስያት ምስ ክርስቶስ ብምጓዓዝ ልቦም ብቃል ኣምላኽን ብቅዱስ ቁርባንን ክልወጥ ብምፍቃድ ሕጉሳት መስከርቲ ወንጌል ብምዃን ንደቂ መዛምርቲ መንገዲ ኤማሁስ ክመስልዎም ጸዊዖም ኣመሰያ ናይ ማሕበር ኤጲስቆጶሳዊ ጉባኤታት ምብራቕ ኣፍሪካ ሕጽረተ ቃል እዩ ንሱ ድማ ናይተን ኣብ ምብራቕ ኣፍሪካ ዝርከባ 8 ሃገራት ኤርትራ ኢትዮጵያ ኬንያ ማላዊ ደቡብ ሱዳን ሱዳን ታንዛንያ ዩጋንዳን ዛምቢያን ዘጠቃልል ንሃገራዊ ኤጲስቆጶሳዊ ጉባኤታት ዘገልግል ካቶሊካዊ ትካል እዩ ሃገረ ጁቢትን ሶማልያን ድማ ተሓባበርቲ ኣባላት እያተን ኣብ ኩሉ ንጥፈታት ኣመሰያ ልዑል ስልጣን ናይ ኩሎም ብፁዓን ጳጳሳት ሃገራት ኣመሰያ ኣብ ዝተኣከቡሉ ሓፈሻዊ ጉባኤ ዝተመርኰሰ እዩ ኣብ መንጎ ሓፈሻዊ ጉባኤታት ፈጻሚ ኣካል ብመሰረት ቀዳምነታት ኣመሰያ ኣገደስቲ ውሳኔታት ይሕልፍ ናይ መዓልታዊ ውሳኔታት ድማ ብስማ ብምንበር ብዋና ጸሓፊ ዝውሰድ ኮይኑ ንሱ ድማ ንክፍልታትን ትካላትን ኣመሰያ የወሃህድ ሃዋርያዊ ልኡኽ ናይ ቅድስቲ መንበርን ወኪል ደሴታት ሰላማዊ ውቅያኖስን ሊቀ ጳጳሳት ጋቦር ፒንተር ኣብ ዘዕረግዎ መስዋዕቲ ቅዳሴ መበል 82 ዓመት መዓልቲ ሓርነት ጓም ኣኽቢሮም ኣብቲ ስነ ስርዓት ጻውዒት ርእሰ ሊቃነ ጳጳሳት ልዮን መበል 14 ንሰላምን ንምቅናስ ኣጽዋርን ዘሐደሱ ክኾኑ እንከለዉ ነቲ ኣብ ግዜ ካልኣይ ውግእ ዓለም ህዝቢ ዘሕለፈ መከራን መስዋዕትን እውን ዘኪሮም ብዘይካዚ ናይ ርእሰ ሊቃነ ጳጳሳት ናይ መንፈስ ቅርበት ናብቲ ህዝቢ ኣብጺሖም እቶም ናይ ኒውዚላንድ ሃዋርያዊ ልኡኽ ናይ ቅድስቲ መንበርን ናይ ደሴታ ሰላማዊ ውቅያኖስ ወኪልን ዝኾኑ ሊቀ ጳጳሳት ጋቦር ፒንተር ብዕለት 21 ሓምሌ 2026 ኣብ ሃጋትና ኣብ እትርከብ ካቴድራል ቅድስ ድንግል ማርያም ጓም ካብ ሰራዊት ጃፓን ናጻ ዝወጸትሉ መበል 82 ዓመት ንምኽባር መስዋዕቲ ቅዳሴ ኣዕሪጎም እቶም ሃዋርያዊ ወኪል ናይ ቅድስቲ መንበር ምስ ሊቀ ጳጳሳት ርእሰ ሰበኻ ኣጋኛ ብፁዕ ኣቡነ ረያን ፒጂሚነዝን ካልኦት ካህናትን ብምዃን ነቲ ናይ ምስጋና መስዋዕቲ ቅዳሴ ኣዕሪጎም እዚ ድማ መንፈሳዊ ቅርበት ርእሰ ሊቃነ ጳጳሳት ልዮን መበል 14 ንህዝቢ ጓም ዘርኣየ ኣጋጣሚ እዩ ነይሩ ደሴት ጓም ናጽነት ንምምላስ ዝተቃለሱ ወታደራት ኣሜሪካ እናዘከረት ንኣምላኽ ድማ እናመስገነት በብዓመቱ ብዕለት 21 ሓምሌ መዓልቲ ሓርነት ተኽብር እቲ መስዋዕቲ ቅዳሴ ድሕሪኡ ብዝተኸየደ ናይ ዝኽሪ ጸሎት ስነ ስርዓት ዝተሰነየ ኮይኑ ነቶም ኣብ ግዜ ውግእ ዝሞቱን ዝተሳቀዩን ሰባት ዝነበሮም እምነትን ትብዓትን ዘኽበረ ነይሩ ብዕለ 8/1941 ብዙሓት ሰባት ኣብታ ናይ ቀደም ካቴድራል ኣጋኛ በዓል ጽንሰታ ንምኽባርን ንጠበቐ ጓም ዝኾነት ቅድስቲ ማርያም ዘካምእላን ንምዝካር ተኣኪቦም ነይሮም ይኹን እምበር እቲ ስነ ስርዓት ብናይ ጃፓን ነፈርቲ ውግእ ብዝተፈጸመ ደብዳብ ተቋሪጹ ውግእ ምስ ተጀመረ እታ ንእሽቶ ግዛኣት ኣሜሪካ ዝኾነት ደሴት ጓም ድማ ናብቲ ካልኣይ ውግእ ዓለም ተሳሂባ ኣትያ ወላ እኳ ከምቲ ሓደ መዓልቲ ቅድሚኡ ኣብ ፐርል ሃርቦር ዝተፈጸመ መጥቃዕቲ ብሰፊሑ እንተዘይተዘከረ ጓም እውን ብዕለት 8/1 ድሕሪ 4 ሰዓታት ጥራይ ብሰራዊት ጃፓን ተወሪራ ነይራ እታ ደሴት ብዕለት 21 ሓምሌ 1944 ክሳብ ናጻ እትወጽእ እቲ ወራር ንህዝቢ ጓም ዓብዪ መከራ ኣስዒብሎም እዩ እቶም ሃዋርያዊ ልኡኽ ቅዱስ መንበር ነቶም ካብ ካልኣይ ውግእ ዓለም ዝድሓኑ ሰባትን ኣብ መሓዳሪት ጓምን ሓዊዙ ንልዕሊ 800 ዝኾኑ ሰበ ስልጣን መንግስትን ወተሃደራውያን መራሕትን ስቪላውያን ማሕበረሰብን ዝሓቆፈ ጉባኤ መደረ ኣስሚዖም ቅዱስ ኣቦና ንህዝቢ ጓምን ንርእሰ ሰባኻ ኣጋኛን ንነፍሲ ወከፍ ስድራ ቤትን ብፍላይ ድማ ነቶም ኣብቲ ጸልማት ዓመታት ካልኣይ ውግእ ዓለም ዘሕለፍዎ ናይ ስቓይ ተዘክሮታት ኣብ ልቦም ሒዞም ንዝነብሩ ዘለዉ ሰባት ጸሎቶም ከረጋግጸልኩም ሓቲቶምኒ ኢሎም ብዘይካቶም ኣብቲ ቦታ ዝነበሩ ብኣሽሓ ዝቝጸሩ ሰባት እውን በቲ ናይቲ ባዝሊካ ቐጥታዊ ፈነዋ ኣቢሎም ነቲ መስዋዕተ ቅዳሴ ካብ ውሽጥን ወጻኢን ተኸታቲሎሞ
እቶም ሐዋርያው ልኡኽ ርእሰ ሊቃነ ጳጳሳት ሊዮን መበል 14 ሰላምን ንምቅናስ ኣጽዋርን ዘቕርብዎ ተደጋጋሚ ጻውዒት ብምሕዳር

0: ምእመናን ምእንቲ ብውግእን ግጭትን ዝተጐጥኡ ሃገራት ክጽልዩ ተማሕጺኖም። ናይ ሎሚ ንጎ ጸሎትና ካብ ጓም ወጻኢ ንርሑቕ ዝበጽሕ እዩ ዝበሉቶም ሊቀ ጳጳሳት ሓመስ ንደቂ ኣምላኽ ኣብ ዘሳቅየሉ ዘሎ ኩሉ ቦታ ንጽሊ ኣለና። ፖለቲካውያን መራሕቲ ኣብ ክንዲ ዕንወት ዘተ ክመርጹ፣ ወታደራዊ ሓይሊ ድማ ወትሩ ኣብ ኣገልግሎት ሰላምን ፍትሕን ክውዕል ንጽሊ ኢሎም ኣብቲ መኽፈቲ ዘረብኦም ሊቀ ጳጳሳት ፒንተር ነቶም ኣብ ዓመታት ውግእ መከራ ዝጸገቡ ሰባት ዘኪሮም። ነቶም ኣብተን ዘሕዝና ዓመታት ምድራዊ ጉዕዞኦም ዘብቅዑ ሰብኡትን ኣንስትን ሕፃናትን ንዘክሮም። ነቶም ናብ ገዝኦም ፈጺሞም ዘይተመልሱ ንዘክሮም። ነቶም ኲናት ደው ምስ በለ እውን ቊስሎም ከይሓወየ ዝጸንሐ ሰባት ንዘክሮም ኢሎም ኣብቲ ዘስምዕዎ ስብከት እቶም ሃዋርያዊ ልኡኽ ኣብቲ ናይ ዕለቱ ንባባት ቅዱስ ወንጌልን ታሪኽ ነቢ ዮናስ ካብ ከብዲ ዓሳ ምውፅኡን ተመርኪሶም ትንተና ሂቦም። ንክርስትያን ምልክት ዮናስ ብቐጥታ ንክርስቶስ እዩ ዘመልክት ኢሎም። ነቢ ዮናስ ብሂይወት ቅድሚ ምውፅኡ ሰለስተ መዓልቲ ኣብ ከብዲ ዓሳ ከም ዝነበረ፣ ኢየሱስ እውን ካብ ምዉታት ቅድሚ ምትንስኡ ሰለስተ መዓልቲ ኣብ መቃብር ክጸንሕ ነይርዎ። ኣምላኽ ንናይ ደቂ ሰባት ስቓይ ዝሃበ ዓብ መልሲ ትንሣኤ ሙታን ምዃኑ እውን ኣስሚሮምሉ። መስቀል ከም ስዕረት ኮይኑ እኳ እንተተራእየ፣ ፋሲካ ግን ናይ ዓወት ግልጸት እዩ፣ ትንሣኤ ድማ ሓዲስ መጀመርታ ኮይኑ ኢሎም ብፁእ ሊቀ ጳጳሳት ኣቡነ ጂመነስ ብዛዕባ ኣገዳስነት እቲ ጽምብል ክገልጹን ከለዉ እቲ ናይ መዓልቲ ሓርነት መስዋዕተ ቅዳሴ ኣዝዩ ዘተኣኻኽብ እዋን ምዃኑ ገሊጾም። እቲ ኣብ ባዚሊካ ዝተኸየደ መስዋዕተ ቅዳሴ መዓልቲ ሓርነት ቤተ ክርስቲያን ክትኮኖ ዝተጸዋዓትሉ ሓደ ኣካል ክርስቶስ ምዃና ብጽቡቕ መልክዕ ዘርኣየ እዩ ነይሩ ዝበሉ እቶም ሊቀ ጳጳሳት፣ ካህናትን፣ ደናግልን፣ ምእመናንን፣ ስቪላዊ መራሕትን፣ ኣባላት ሰራዊትን፣ ሓርበኛታትን፣ ካብ ኩሉ ዓውድታት ደሴትና ዝመጹ ሰባትን ተኣኪቦም ክጽልዩ ምርኣይና እቲ ዝዓመቖ ሕብረትና ኣብ ፍልልይና ዘይኮነስ ኣብ ክርስቶስ ምዃኑ ዘዘኻኽር እዩ ኢሎም ተዛሪቦም። ብፁእ ሊቀ ጳጳሳት ኣቡነ ጂመነስ ወሲኾም ብሓባር ኮንና ስለ እቲ ናይ ናጽነት ውህበት ኣመስጊና ንነባሪ ሰላም ጸሊና፣ ነቶም ንሃገርና ክብሉ ዓብዪ መስዋዕቲ ዝኸፈሉ ኣኽቢርና፣ ንደሴት ጓም ድማ ኣብ ትሕቲ ፍቑር ሓልዮት ኣምላኽ ኣማሕጺናያ ኣለና። ኣብ ዙርያ ቅዱስ ቁርባን ክንከብ ከለና ሓደ ስድራ ቤትን ሓደ ማሕበረሰብን ብጐይታ ዝሓበርና ሓደ ህዝብን ከም ንኸውን ዘርኢ ዓብ ምልክት ብምባል ቃሎም ዛዚሞም።
1: እዚ ዜና ቫቲካን እዩ። ኣብ ውሽጢ ሒደት መዓልትታት ጥራይ ካብ 1500 ክሳብ 2007 ናብቲ ስፓይናዊ ከባቢ ሴታዊ ክበጽሑን ከለዉ ዕለት 30 ሓምለ ድማ ኣማኢቲ ካልኦት ስደተኛታት ነቲ ዶብ ከም ዝሰገሩ ማድሪድ ስደተኛታት ናብ ዝመጹለን ሃገራት ናይ ምምላስ ውሳነ ከተተግብር ከም ዝኾነትን ከምኡ እውን ምስ ሞሮኮ ዘለዋ ምትሕብባር ከተሐይልን እንከላ ሰበስልጣን እቲ ከባቢ ድማ ከቢድ ሰብኣዊ ህጹጽ ኩነታትን ኣብ ማእከላት መቐበል ኣጋይሽ ልዕሊ ዓቐን ምጽቕቓጥ ከም ዝፈጠረ ይሕብሩ። ኣብ ሰሜናዊ ገማግም ባሕሪ ሞሮኮ እትርከብ ስፓይናዊት ከባቢ ሴታው መሊሳ ኣብ ማእከል ጸቕጢ ስደት ኮይና ኣላ። ኣብ ውሽጢ ሒደት መዓልታት ጥራይ ካብ 1500 ክሳብ 2007 ናብቲ ስፓይናዊ ከባቢ ሴታው ክበጽሑን ከለዉ ዕለት 30 ሓምለ ድማ ኣማኢቲ ካልኦት ስደተኛታት ከም እተጸምበሩን እዚ ድሕሪ ግንቦት 2021 ዓመተ ምሕረት ኣብታ ርእሰ ምምሕዳር ከተማ ዝተመዝገበ ዝዓበ ዋሕዚ ስደተኛታት ኮይኑ ልዕሊ 10,000 ሰባት ኣብ ውሽጢ 2 መዓልታት ጥራይ ናብ መሬት ስፓይና ከም ዝኣተዉ ይነገር። እቲ ሓድሽ ማዕበል ስደተኛታት ኣብ ልዕሊ መቐበል ስደተኛታት ማእከላት ዓብ ጸቕጢ ይፈጥር ምህላው ናይቲ ርእሰ ምምሕዳር ዞባ ሴታዊ ሓላፊ ኹዋን ቪቫስ ነቲ ጸዓት ስደተኛታት ፍጹም ሰብኣውን ማሕበራውን ህጹጽ ኩነታት እንክብል ብምግላጽ ማእከላት ስደተኛታት ልዕሊ ዓቐነ ከም ዝኾና እውን ይሕብር። ብመሰረት ሰበስልጣን እቲ ዞባ ኣብ ዝሓለፉ መዓልታት ልዕሊ 1500 ሰባት ብባሕሪ ከም ዝኣተውን ብማእከላይ ገምጋም መዓልታዊ ኣስታት 200 ሰባት ከም ዝመጹ ይሕብር። ካብቶም ብርክት ዝበሉ ትሕቲ ዕድመ ቆልዑ ከም ዝኾኑን እዚ ከምዚ ኢሉ ከሎ ካልኦት ኣማኢት ሰባት ኣብታ ኣብ ጥቓ እትርከብ ከተማ ፊደክ ሞሮኮ ተኣኪቦም ብባሕርን ሓጹር ዶብ ብምሕኳረን ናብ ሴታው ክኣት ይፍትኑ ከም ዘለውን ብመሰረት ገለ ናይቲ ከባቢ ምስክርነት እቲ ኣብቲ ጥቓ ዶብ ዝረአ ዘሎ ምትእኽኻብ ስደተኛታት በቲ ኣብ ቀረባ እዋን ብዛዕባ መኽፋት ዶብ ዝምልከት ዝተነዝሐ ወረ ዝተደረኸ ምዃኑ ይሕብሩ። መንግስቲ ስፓይና ነቶም ብዘይ ሕጋዊ መገዲ ናብቲ ከባቢ ዝኣተዉ ስደተኛታት ናብ ሃገሮም ንምምላስ ብዝተኻኣለ መጠን ብቕልጡፍ ክቕፅል ምስ ሰበስልጣን ሞሮኮ ኣብ ስምምዕ ከም ዝበፅሐ ኣፍሊጡ ናይ ስፓይና መራሒ መንግስቲ ፔድሮ ሳንቸስ መንግስቲ ነቲ ሕፁፅ እዋን ንምምሕዳር ኩሉ ዘሎ ፀጋታት ንምውዳብን ምስራባትን ኣጉራዊ ትካልን ምውሃሃድ ንምሕያል ምሉእ ተወፋይነት ከም ዘለዎ ክረጋግፅ እንከሎ ሚኒስትሪ ውሽጣዊ ጉዳያት እውን ነቲ ጃምላዊ ዋሕዚ ምስ ተግባራት መርበባት ዘይሕጋዊ ምስጋር ደቂ ሰባት ብምትእስሳር ኣብ መንጎ ስፓይናን ሞሮኮም ብዛዕባ ስደት ዝምልከት ዘሎ መትሕብባር ፅኑዕ ምዃኑ ደጊሙ የረጋግፅ። ሴታዊ ምስ መሊላ ብምዃን ኣብ መንጎ ሕብረት ኤውሮፓን ኣህጉር ኣፍሪቃን ዝርከብ እንኮ መሬት ዶብ ትውክል እዚ ቦታ እዚ ባዕሉ ኣብ መስመራት ስደት ናብ ኤውሮፓ ካብቶም ቀንዲ ቦታታት ሓደ ይገብሮ። እቲ ናይ መወዳእታ ዓብ ቅልውላው ዋሕዚ ስደተኛታት ካብ 2021 ዝጅምር ኮይኑ እዚ ድማ ኣብ መንጎ ስፓይናን ሞሮኮን ብሰንኪ ጉዳይ ምዕራባዊ ሰሓራ ስነሜላዊ ክልኣዊ ወጥሪ ኣብ ዝለዓለ ጥርዙ ኣብ ዝነበረሉ እዋን እዩ። ካብ ሽዑ ጀሚሩ ክልቲያዊ ዝምድናታት በብቕሩ ብዳግማ ይህነፅ እውን እንተሎ እቶም ሓደስቲ መጻእቲ ግን ምምሕዳር ዋሕዚ ስደት ብኸመይ ቀጻሊ ብድሆ ኮይኑ ከም ዝቕፅል ዘርእዩ ኮይኖም ምስ ድሌታት ፀጥታ ኣህጉራዊ ምትሕግጋዝን ምክልኻል ናይቶም ኣዝዮም ተቓላዕትን ዝተሓዋወሰ እውን ምዃኑ ይንገር። ክቡራትን ክቡራን ሰማዕትና ስለምክትታልኩም ነመስግን። ናይ ሎሚ መደብ ፈነወና ኣብዚ ይዛዘም። ኣብ ናይ ፅባሕ መደብ ፈነወ ክሳብ ንራኸብ ብድሓነ ሰላም ፅንሑ። ይትባረክ ኢየሱስ ክርስቶስ። ላውሌቱር ኢየሱስ ክርስቶስ።